0: ስላሴ ከስል ስላሴ አመዋል በጎደለ ይሙላ በረከት በይልኝ
1: ከባሩ እግዚአብሔር ተናንተ ገሬውን እድሜና ጤና ይስጥሽ እግዚአብሔር ተናንተ ጋር ይሁን
0: አገራችን ሰላም